0: ውዱ ነቢይ አለይሂ ሰላቱ ወሰላም የሳቸውን ማንነትና ባህሪ የሚገልጹ አላህ ሱብሃነ ወተዓላ የሰጣቸው በርካታ ስሞች ነበሯቸው። ከነዚህም ውስጥ
1: ማሂ النبي الأمي الحاشر العاقل
2: الهادي للصراط المستقيم نبي التوبة نبي الرحمة كرسول صلى الله عليه وسلم الطريقة توصلنا تشو صلوا على رسول الله صلى الله عليه وسلم رسول الله
0: የኛ ነብይ አለይሂ ሰላቱ ወሰላም ግርማ ሙገሳቸውን በጠበቀ መልኩ አረማመዳቸው ፈጠን ፈጠን ያለና ቀልጠፍ ያለ ነበር። ሰይዱና አሊ ረዲየላሁ አንሁ የረሱላችን አለይሂ ሰላቱ ወሰላምን አረማመድ ሲገልጹትም ረሱላችን አለይሂ ሰላቱ ወሰላም ሲራመዱ ከተራራ ወደ ታች ቁልቁል እንደሚወርድ ሰው ቀልጠፍ ያለ አይነት አረማመድ ነበራቸው። አያይዞም ሰይዱና አሊ ከሳቸው በፊትም ሆነ ከሳቸው በኋላ ረሱላችን አለይሂ ሰላቱ ወሰላምን የሚመስል አንድም ቆንጆ አላየሁም ብለዋል።
2: ረሱላችን አለይሂ ሰላቱ ወሰላም አጭርም ረጅምም አልነበሩም። ቁመታቸው መካከለኛው ሆኖ ወደ ርዝመት ያደላ ነበር። እንዲሁም የሰውነት ቀለማቸው ቀላ ያለ ሲሆን ወደ ንጣት ያደላ ነበር። እንደዚሁም ረሱላችን አለይሂ ሰላቱ ወሰላም የአይናቸው ብሌን በጣም ጥቁር የሆነና ሽፋሽፍታቸው ደግሞ ረዘም ያለና ሞላ ያለ ነበር።
1: ነብያችን አለይሂ ሰላቱ ወሰላም አፍንጫቸው ሰልካካ ጸጉራቸው ደግሞ ምልጭጭ ያለ ሉጫም አልነበረም። እንደዚሁም ደግሞ ክርድድ ያለም አልነበረም። ውበት ያለው ተዘናፍሎ ተከሻቸው ላይ የሚወርድ አይነት ነበር። ነብያችን አለይሂ ሰላቱ ወሰላም ሰውነታቸው ጸጉራማ አልነበረ። ደረታቸው ላይ በሚያምር ሁኔታ በቀጭን የወረደ ጸጉር ነበራቸው። ረሱልላህ ነብያችን አለይሂ ሰላቱ ወሰላም ለቤተሰቦቻቸው በጣም ከማንም በላይ ጥሩ ነበሩ። እንደዚሁም ደግሞ አንድም ቀን ምስቶቻቸውን ሰድበው ተቆጥተው ወይ ደግሞ እጃንስተውባቸው አያቆሙ። እንዲያውም በየቀኑ በየበሮቻቸው ላይ እየቆሙ ደህና አደራችሁ የምትፈልጉት ሐጃ አላችሁ እያሉ እየጠየቁ ነበር የሚሄዱት።
0: የኛ ነብይ አለይሂ ሰላቱ ወሰላም ባለቤታቸው ሰይደቱና አኢሻን የአኢሹ የሁመይራ ብለው አቆላም ጠይጣሯቸው ነበር።
2: እንዲሁም ረሱላችን አለይሂ ሰላቱ ወሰላም ከባለቤታቸው ሶፊያ ጋር ጉዞ ላይ ነበሩ። ና ሶፊያ የነበሩበት መጓጓዣ መስሳታቸው በጣም ቀርፋፋ ስለነበረ ረሱልና ሌሎችም ቀድሟቸው ይሄዳሉ። ግን ረሱል አለይሂ ሰላቱ ወሰላም እየጠበቋቸው ነበር። ና ሶፊያም ዘግይተው ረሱል ጋር ሲደርሱ አለይሂ ሰላቱ ወሰላም ያለቅሳሉ። ያለቀሱትም እንስሳው በጣም ቀርፋፋ ናት ብሎ አብቱ ተለማቅረብ ነበር። ከዛን ረሱላችን አለይሂ ሰላቱ ወሰላም በተከበረ እጃቸው እንባቸውን ጠረጉለት።

ውዱ ነቢይ ዓለይሂ ሰላቱ ወሰላም ብዙውን ጊዜ ሰው ማዘዝ ያወዱ ነበር። ይልቁንስ የራሳቸውን ሐጃ በራሳቸው መፈጸም ይፈልጉ ነበር። ጫማቸውን ይሰፋሉ፣ ልብሳቸውን ይሰፋሉ፣ ፍየልም ያልቡ ነበር። ከዚህ አልፎም ተርፎም ቤተሰቦቻቸውን በስራ ይረዱ ነበር።

0: ረሱላችን አለይሂ ሰላቱ ወሰለም ለሸሪዓ ጉዳይ እንጂ ለራሳቸው ጥቅም አንድ ቀንም ተናደው ያቆም ያአላህ ሱብሃነሁ ወተዓላ ድንበር ሲጣስ እንጂ ለጥቅማቸው ብለውም ተናደው ማያቆም
1: የኛ ነብይ አለይሂ ሰላቱ ወሰለም ሲናደዱ በግንባሮቻቸው መካከለ ያለው ደም ስር ጉልቶ ይወጣ ነበር ምንም እንኳን የ40 ሰው ጉልበት ቢኖራቸው አንድም ቀን ጉልበታቸውን ተጠቅመው ታያቁም ነበር ይልቁንስ ይቅርባይነታቸው ጉልቶ ይታየ ነበር
2: ከለታት አንድ ቀን ዘይድ ኢብኑ ሳዓያ የተባለ የአይሁዳ ዓሊም ነበር እና የመጨረሻ ዘመን ነብይ በጣም ታላቅ ነብይ እንደሆነ እንደዚሁም ደግሞ ከንዴቱ ጥበቡ እንደሚቀድም ያቀ ነበር እና ነብያችን አለይሂ ሰላቱ ወሰለም ላይ የነብይነት ምልክቶቹን በጠቅላላ አይቷል ምን ሲቀር ንዴታቸውን ጥበባቸው ያሸንፋል የሚለው ምልክት ብቻ ቀርቶት ነበር እና እቺን ምልክት ለማግኘት ሲል ነብያችን አለይሂ ሰላቱ ወሰለም ጋር ይሄዳል ከዛ ወዲያ ምንድነው ያደረገው እና ለነብያችን አለይሂ ሰላቱ ወሰለም የቀን ቀጠሮ አድርገው ብር ያበድራቸዋል ማለት ነው ካበደራቸው በኋላ ቀኑ ሳይደርስ ይመጣና የተለያዩ ቃላቶችን የሚያዋርዱ ከሰነዘረ በኋላ መጥቶ ልብሳቸውን ጨምድዶ ይይዛቸዋል አንገታቸው ላይ ምልክት እስኪወጣ ድረስ ማለት ነው በዚህ ጊዜ ዑመር ተናደው ሊገሉት ይነሳል ይህንን ነቢያችን አለይሂ ሰላቱ ወሰለም በሚያዩበት ጊዜ ዑመርን እንዲረጋጋ እንደዚሁም ደግሞ ያለውን ገንዘብ እንዲመልስ ከነገሯቸው በኋላ ስላስደነገጥከው ደግሞ 20 እፍኝ ቴምር ጨምርለት ብለው ያዛሉ ማለት ነው ይህንን ያየው ዘይድ ደግሞ ንዴታቸው ጥበባቸውን ይቀድማል የሚለውን የነብይነት ምልክታቸውን ያገኛል በዚሁ እስልምናን ይቀበላል
1: የኛ ነብይ አለይሂ ሰላቱ ወሰለም ራሳቸውን ይንከባከቡ ነበር ያንን ውብ ጸጉራቸውንም በቀን ባይሆንም አልፎ አልፎ ያበጠሩት ነበር
0: ረሱላችን አለይሂ ሰላቱ ወሰለም የኩሁል ቃ ነበራቸው ሁሌም ከመተኛታቸው በፊት 3 በቀኝ ጀምሩና በእስሚል የተሰራ ኩሁልን ይኳሉ ነበር
2: ነብያችን አለይሂ ሰላቱ ወሰለም በተፈጥሯቸው በጣም ማራኪ ማዓዛ የነበራቸው ቢሆንም ግን ምን ያደርጉ ነበር ሽቶ ይጠቀሙ ነበር ይህም እኛን ለማስተማር ተብሎ ማለት ነው ሐታ የነኩት ቦታ ራሱ ሽታው ማዓዛው ለረጅም ጊዜ አይለቅም ነበር
0: እንዲሁም ጸጉራቸውን በደም ዘይት ይቀቡ ነበር ያቀቡት ዘይት ጭንቅላታቸው በደም እንዲመጠው በግንባራቸው ላይ ጨርቅም ያስሩ ነበር ረሱላችን አለይሂ ሰላቱ ወሰለም
2: ለልጆች ፍቅራቸውን የምንገልጽበት ነገሮች ውስጥ ትልቁ ልጆቻችንን ዲን ማስተማራችን ነው ይህም ሆኖ ነብያችን አለይሂ ሰላቱ ወሰለም ልጆቻቸውን ገና በህፃንነታቸው ዲን ያስተምሯቸው ነበር እንደዚሁም ደግሞ ምክር ይመክሯቸው ነበር ምክር ብቻ ሳይሆን በተግባራቸውም ጭምር ብዙ ትምህርቶችን ያስተምሯቸው ነበር
0: ከቀናት አንዱ ሰይድና ሐሰን ረዲየላሁ ዐንሁ እጻን ይያሉ ማለት ነው ከሰደቃ ቴምር አንስተው ሊበሉ ሲሉ ረሱላችን አለይሂ ሰላቱ ወሰለም ከእጃቸው ወስዶባቸው ምን አላቸው የሙሐመድ ቤተሰብ ሰደቃ እንደማይበላ ታቅም እንዲብሉ መክሯቸዋል
1: የኛ ነብይ አለይሂ ሰላቱ ወሰለም ለአባትነታቸው ወደር የሌለው ለልጆቻቸው ምርጥ አባት ነበሩ ልጃቸው ሰይደቱ ፋጢማ ከውጭ ሲገቡ ረሱላችን አለይሂ ሰላቱ ወሰለም ከተቀመጡበት ተነስተው ይቀበሏቸው ነበር የልጃቸው የዘይነብ ልጅ ሆነችውንም ህፃኗ ልጅም አቅፈዋት ይሰግዱም ነበር
2: ነቢያችን አለይሂ ሰላቱ ወሰለም በአንድ ጊዜ ከጦርነት ሲመለሱ ከሰሃቦቻቸው ፈንጠር ብለው ሰሃቦቹ ቀይሉላ ሲተኙ እሳቸውም በአንድ ጎን ያርፋሉ በዚህ ጊዜ አንድ ሙሽሪክ ይመጣና ሰይፉን አንስቶ እስኪ አሁን ማን ነው ከኔ የሚያድን ይላቸዋል ነቢያችንም አለይሂ ሰላቱ ወሰለም በተረጋጋ መንፈስ አላህ ብለው ይመልሱለታል ወዲያውኑ ባለበት ድርቅ ብሎ ሰይፉ ይወድቃል መልሰው እሳቸው ያንን ሰይፍ ያነሱና አንተነስ እስቲ ከኔ አሁን ማን ነው የሚያድን ይሉታል ያኔ ሰውየው ምን ይላል ማህሪነቱና እንደዚሁም ደግሞ ጥበብነቱ ያድነኛል አላቸው ነቢያችን አለይሂ ሰላቱ ወሰለም ወደ ጎሳዎች ተመለስ ብለው ሰደዱት
1: የኛ ነብይን አለይሂ ሰላቱ ወሰለም የጧይፍ ህዝቦች ደማቸው ከሰውነታቸው አልፎ መሬት ላይ እስከሚፈስ ድረስ ደብደባቸው አላህ Subhanahu Wa Ta'ala በመላእክቶቹ አማካኝነት ረሱላችን አለይሂ ሰላቱ ወሰለም ፍላጎታቸው ከሆነ ህዝቦቹን እንዲያጠፋላቸው ቢጠየቁም የኛ ነብይ አለይሂ ሰላቱ ወሰለም ግን ከነዚህ ዘር ማንዘር ውስጥ አላህን የሚፈራ ሰው ሊመጣ ይችላልና አታጥፋቸው አሉ።
0: ረሱላችን አለይሂ ሰላቱ ወሰለም ለሰሃባቶች ብሎ ብዙ መስዋዕቶችን ከፍሏል። ከናት የበለጠ ፍቅርና እንክብካቤን ይሰጣቸው ነበር። አላህ Subhanahu Wa Ta'ala የመዲናን ጠጠር በሙሉ ወርቅ ላርግልህ የተባለው የኛ ነብይ አለይሂ ሰላቱ ወሰለም ከራሳቸው ጥቅም የሰውን በማባስ ለሰው በመስጠት አንድ ቀንም ሁለት ቀንም ሶስት ቀንም ሳይበሉ ያደሩበት ቀናቶች ነበሩ። የኛ ነብይ ሰለላሁ ዐለይሂ ወሰለም
2: ምን ይሄ ብቻ ነብያችን ዐለይሂ ሰላቱ ወሰለም ወሳኔዎችን ሲወስኑ ሰሃባዎቻቸውን እያማከሩ ነበር። የጦርነት ጉዳይ ይሁን እንደዚሁም ደግሞ ሌሎች ጉዳዮችም በሚኖሩ ጊዜ ሰሃቦችን ሰብሰብ በሉ በማለት ያማከሯቸው ነበር። እንደዚሁም ደግሞ አስተያየቶችን ሲሰጡ ወይንም ደግሞ ሐሳቦችን ሲያቀርቡ ከሐሳቦች ከቀረቡት መሐከል ምንን ነበር የሚመርጡት? ቀለል ያለውን ነበር የሚመርጡት። የኛ ነብይ ከናት በላይ ሩህሩህ ስለነበሩ ማለት ነው።
1: የኛ ነብይ አለይሂ ሰላቱ ወሰለም ለሰሃቦች ብዙ የሚባሉ ለታም ቢውሉላቸው ትልቁና ዋነኛው ግን ያስተሳሰራቸው የነበረው ከነበሩበት የጨለማ ህይወት አምጥተው ወደ ብርሃናማው ዲነል ኢስላም ስለመሯቸው ነበር። ለዚህም ሰሃባቶች ለረሱላችን አለይሂ ሰላቱ ወሰለም ህይወታቸውን እስከመስጠት ይደረሱት። ወዱ ነብይ አለይሂ ሰላቱ ወሰለም ከሀበላይ የሚሆኑ ጦርነቶችን ተሳትፈዋል። የመጀመሪያው ጦርነታቸው የነበረው የበድር ዘመቻ ሲሆን ኸይበር፣ ኸንደቅና አሁድ ከብዙዎቹ ጥቂቶቹ የተሳተፉባቸው ዘመቻዎች ናቸው።
0: ረሱላችን አለይሂ ሰላቱ ወሰለም በጣም ጀግና ከመሆናቸው የተነሳ ሰሃባቶች ደፋር የሚባሉ ሰሃባቶች እንኳን በጦርነት መሃል ላይ ከረሱል አለይሂ ሰላቱ ወሰለም ጀርባ በመሆን ይሸሸጉ ነበር። እንዲሁም ተዋጊዎች በፈረስ በሚዘምቱበት ሰዓት ረሱላችን ግን አለይሂ ሰላቱ ወሰለም በበቅሎም የዘመቱበት ጦርነት ነበር።
2: ጀግናው ነብያችን አለይሂ ሰላቱ ወሰለም ምንም ያህል ጀግና ቢሆኑ እንኳን ለጦርነት በደንብ ይታጠቁ ነበር። hatta የጦር መከላከያ ልብሳቸውን አንድም ሁለት አድርገው ደረበው ነበር የሚለብሱት። ለጦርነት የሚታጠቋቸው ከአምስት በላይ መሳሪያዎችም ነበራቸው። ዛቱል ፈድልና ዛቱል ውሻህ የሚባሉት እንደምሳሌ ተጠቀሳሉ።
1: የኛ ነብይ አለይሂ ሰላቱ ወሰለም የሰይፋቸው መያዣናቱ ከብር የተሰራ ነበር። ረሱላችን አለይሂ ሰላቱ ወሰለም ሰይፍ ብዙ ሰይፎች የነበሯቸው ቢሆንም ከዛ ውስጥ ግን ዙልፊቃርና አልቀዲብ የተሰኙ ሰይፎቻቸው በመሳሌነት ይጠቀሳሉ።
0: የሚገርመው ነገር ግን ረሱላችን አለይሂ ሰላቱ ወሰለም በጀግንነት ብዙ ጦርነት ላይ ቢሳተፉም አንድ ሰው እንጂ አልገደሉም።
2: አው ለዚህም ነው ሻፊዒ ረዲየላሁ ዐንሁ ለነብያችን አለይሂ ሰላቱ ወሰለም የተሰጡ ሙዕጂዛዎች ከሳቸው በፊት የነበሩት አንቢያዎች አይነት ሙዕጂዛ ወይንም ደግሞ የተሻለ ነው ያሉት።
0: ረሱላችን አለይሂ ሰላቱ ወሰለም አንድ ቀን 400 ሰዎች ይመጡና ምግብ ይጠይቋቸዋል። ያዛኔ ከዑመር ጋር ነበሩ ረዲየላሁ ዐንሁ። ዑመርም ይላቸዋል ዑመር ተነሳና ምግብ ስጣቸው። ዑመር ደግሞ ይገረሙና ያ ረሱላህ ለቤተሰቦች እንጂ ለሌላም ይበቃ ብዙ ተምርኩ የለኝም ስላቸው ደግሞ ተነስና ስጣቸው ይላሉ ረሱል አለይሂ ሰላቱ ወሰለም። ዑመርም የረሱልን አለይሂ ሰላቱ ወሰለም ተዛዝ በማክበር ተምር ያስቀመጡበትን ክፍል በሚከፍቱበት ሰዓት ህፃን ግመል የሚያክል ክምር የነበረው ተምር ያገኛሉ። በመገረምም ይሄኛው ተምርን ይያወጡ ለ400 ሰዎች ይሰጣሉ። ያ ሁሉ ሰው ቢበላበት እንኳን ተምሩ ምንም ንቅንቅ አላለ። ያዛኔ አቡበከር ረዲየላሁ ዐንሁ ምን አላቸው? አንተ ዝም ብለህ የረሱልን አለይሂ ሰላቱ ወሰለም ተዛዝ አትቀበልንም አላቸው። ዑመርም አዎ ቀበላለሁ አሉ ሰምዓን ወጣዓን።
1: የሰው ልጅ ግማሽ የሚሆነው ቆንጆና ነብዩላህ ዩሱፍ ጋር እንዳለ ተነግሮናል። ነብዩላህ ዩሱፍ እጅግ በጣም ውብና ቆንጆ ነበሩ። ረሱላችን አለይሂ ሰላቱ ወሰለም ከነብዩላህ ዩሱፍ በበለጠ እጅግ ውብ ነበሩ። ነገር ግን ግርማ ሞገሳቸውና ኃይባቸው ውበታቸውን ደብቆት ነበር። የታላቁ ነብይ አለይሂ ሰላቱ ወሰለም ቆንጆና ሰሃባቶች ሲገልጹት ፊታቸው ከፀሐይ ያበራ ነበር ብለዋል።
2: አዛኙ ነብያችን ሰለላሁ ዐለይሂ ወሰለም እንኳን ለሰው ለእንስሳ እንኳን እንድንራራ አስተምረውናል። እንስሳቶችን ፊታቸው ላይ መምታት መጉዳት ወይንም ደግሞ በሳት ማቃጠልን ከልክለውና
0: ከእናቶቻቸው ተለይቶ ማይችል መኖር የማይችሉ ህፃናት እንስሳቶችንም መለየት ከልክለውና ረሱላችን አለይሂ ሰላቱ ወሰለም ይሄ ብቻ ሳይሆን ያለ ምክንያት እንስሳቶችንም ለጫወታው ብሎ መግደልም ከልክሏል የኛ ነብይ አለይሂ ሰላቱ ወሰለም እንስሳቶችም እሳቸው ጋር የመጡ አቤቱታ ያቀርቡ ነበር አንድ ቀንም ወፍ ረሱል ዘንድ መጣ ያ ረሱላህ ልጆችን ወሰዱብኝ ትላቸዋለች ረሱልም አለይሂ ሰላቱ ወሰለም ወደ ሰሃበቶች በመዞር ማን ነው ያደረገው ሲሉ አንድ ሰሃቢ እኔ ነኝ አለ ረሱልም አለይሂ ሰላቱ ወሰለም መልሰላት ብሎ አዘዙት
1: አዛኙ ነብይ አለይሂ ሰላቱ ወሰለም ውዱ ሊያረጉ ያቀረቡትን ውሃ ለአንዲት ድመት ያጠጣታል ከዛም በኋላ ደግሞ እሷ ጠጥታ በተረፈው እሳቸው ውዱ አድርገዋል
0: ረሱላችን አለይሂ ሰላቱ ወሰለም እድሜያቸው 35 ያለ አንዲት ሴት እጣን ለማጨስ እሳት ይዛ ወደ ካዕባ ተመጣለች ይህ እሳት የካዕባን ጨርቅ ያቀጣጥለዋል ይህን ጊዜ ካዕባ ይዳከማል እንዲሁም ጎርፍ ይመጣና የበለጠ የካዕባን ግንብ ያዳክማል
1: የዛን ጊዜ ቁረሾች በድጋሜ ካዕባን ለመገንባት ተገደዱ ጎሳዎችም እርስ በራሳቸው ተጋግዘው ካዕባን መገንባት ጀመሩ በግንባታ ላይ ያለ ግን አንድ ክስተት ተከሰተ ይህም ክስተት ሀጀሩል አስወድን ማን ያስቀምጣዋል በሚል ምክንያት በጎሳዎች መካከል እርስ በርስ አለመግባባት ተፈጠረ ይህ አለመግባባትም ሊገዳደሉም እስከመፈለግ ደርሰው ነበር አቡ ኡመያም ወደ መስጂዱ መጀመሪያ የሚገባ ሰው ይዳኛን ይላል
2: መጀመሪያ የገቡትም ነቢያችን አለይሂ ሰላቱ ወሰላም ነበሩ ጨርቅ ተዘርግቶ በየጎሳው አንዳንድ ሰው ጫፍጫፉን እንዲይዝና ድንጋዩን እሳቸው አንስተው ሀጀሩል አስወድን እሳቸው አንስተው ጨርቁ ላይ አስቀመጡ ከዛ ሁሉም ይዘው ወደ መቀመጫ ቦታ አስጠጉ ነቢያችን አለይሂ ሰላቱ ወሰላም በተከበረቸው እጃቸው አንስተው ቦታው ላይ አስቀመጡት በዚህም ሁኔታ በሰላም ግንባታቸውን ቀጠሉ
0: ረሱላችን አለይሂ ሰላቱ ወሰላም አንድ ቀን ወንድሞቼን ባየሁ ኖሮ ሲሉ ሰሃባቶችም ያ ረሱላህ እኛ የርሶ ወንድም አይደለንም አሉ ረሱልም ነው አለይሂ ሰላቱ ወሰላም بل انتم اصحابي እናንተ ጓደኞቼ ናችሁ ሰሃባቶቼ ናችሁ አሉ ረሱል አለይሂ ሰላቱ ወሰላም ወንድሞቼ ደግሞ ከኔ በኋላ የሚመጡ በእናታቸው በአባታቸው ባላቸው ነገር ሁሉ መስዋዕት አድርጎ እኔ ማየት የሚፈልጉ ናቸው ብሎ ረሱላችን አለይሂ ሰላቱ ወሰላም መልሰላቸው

0: አዛኝነታቸው ከእናትም ይበልጥ ነበር።
1: ረሱላላህ የጥሩ ስነ ምግባር ባልተቤት
2: የመጨረሻው ነቢይ የሆኑት በባህሪም ሆነ በመልክ አቻ ታጣላቸው።
0: እንኳን ለነቢያችን ሰለላሁ ዐለይሂ ወሰለም የመውሊድ በዓል በሰላም አደረሳችሁ።
1: እንኳን አደረሳችሁ።
2: ከስጦታዎች ሁሉ በላጩ ለሆኑት ለረሱላችን ዐለይሂ ሰላቱ ወሰላም ውልደት በዓል እንኳን አደረሳችሁ።